ለፍንድ ክለመት ይህመት ሰድ ክለመት ተሰሰብ ሽብር ሲመት ሙሉ ሽመት የርከረቶን ጉደረሽነት ሽር ሞሪታንያ ውይ አሁን በሽል ገዚ ራዲያ ተዋህ ነው።